0: Я сердинг самгана динамба тарта дирингли цинди цамба тангбунын арнгис сигжилтиг дирингл хосун кичэ шалангы цамбан динанга гобрук сиюнуг нантын та лобра чонгдынг самду чапсыл лобцын зэгчүнг куркурнда ин титана янда тангтамби чу лобчугнамба гы ранг манзы юқазыг чихинжуггу янам нягзы юқазыг чигэ чесэн егугу дахсур шиби кабдай чинус чингы та жа чи немкнамба зуйын ранг горкв юлиш тапкандыг дина дирингли циндэ шипкачин нянжу ревайин. Вэй.
1: Ой, Димо.
0: О, Димо, Димо, гэнла Димо.
1: Э, Димо.
0: Та консан гэлэ юказыра согумын дика.
1: Чомик, чомик, тана. Эчу кит бунры, шава касмус тигрму, окэ. Та кри кунры.
0: Я-я, гэнла, квадринчи. Чирка тасынгэ жартынгэ консан рэ, татташис гэнгэ чу лэйцэнда музгэ лэгэ ё, тэтанна гэлэн ис гэлэм дэйчгэ шигэ дали кабдазгэ егэгэз янра оркэшэл. Тагэнгэ чу гэ лэйцэнда тангэлэн дали дэрэн дэсэнда шэнэй горкэмдэ бзай гэ чу гэ лэйцэнда жапчэр юнур нянтэхбаны гэрэн чэшэнэ ян. Я ганда та нэнэгэ та кабдандэн гэсэ омжу ютэна тхумар ганлэгэ дэрэнгэ гэлэм дэв жилэ дали. Та чу чэрна лобчан жугуну та чимсангзгам сону шэчинэр рангэ кэргэ вэржил лобчан жугуну гэргэнамбам сону шэчинэр рангэ вэлэптэр чунгуну та лобсуэнда кэргэ тэнгуну лобчан жугуну гэ мэгэлэнда дурна чигэ чэсан дэвчалэ суна чигэ чэсуха хан тхуни мэргэра джакэмдэ гэвчуни дэмугэ кэргэн жуэнтэнг мэрназэг чэсэн и чисэр жугэ гэмэгэ гэмэгэн Та шайынды чүңрийны бүлі арманжа юқуазы жығы тағызуң қарын күңасы көңіра жебзінді тігі арманға юқуазық жігіттің көға. Тетана та шайынды зүчігі чүңрийгі чесің шерті, чүңрийгі жігі арманжа жігі тәтті көңізігі қандан рөзім көгі дек көрне қаптазығына.
1: Dunzunga ka chanang ni she kunu tiriya ta, che tso peji ra, techo ni jina ta marik tarji, ya kira shtanma yungju, ta la suhan de, penu gin jomtang jenga, mana, yang na marik sarwa kisu chong sha ju te dukte su urmo na.
0: Ji.
1: Di ya ta ku ta tsire gina ta, di su chong iku na ta lu chong sheyi ki tini zong de tangi, ta shog manga zgini ya, manga zindi shtembo zgin dangu giya.
0: Ji.
1: Тэн дангуна та гангуг нинян гуга тэна та шин та гэнчуг гэнгэ мэнсэн та сүчон икуги.
0: Жи.
1: Тэна та тэна шэйнгэ чонзэнэ рэнгэ хамара гэгэн дэгэн та сэкэр ихэ гуга. Тан дэн чонзэна азу мэзгэла чуна та нэцэгэ жэрмэгэн нэна та чи ока мэна кэчэн нэрмо. Дэ тэгэн сэкэр ихэ гуга. Дэ тэнэ та тэнэрэ гэгэ тэкэр дэгэн дэ сэнэ хэжу. Та тэнгэрэ гэ кэнди дэгэн мэна амэнг цхо цэрэ гэна та азу дэнжэг дэшчэ гэ цхо мэг гэ тэгэн дэгэн анди гэ тэкэр дэ дэгэн дэ хийгу гэ та чунзэн нэвэр хийгэн гэ дэ гачэ гэя.
0: Нэрэ.
1: Дэдэнэ та хамаарэ гэгэн гэ гуатэн дэ чэгэ шинэгэн мэ чэгэ та анда нэг амэнг зэг дэгэн зэгэнэ хама анда чэгэ дэнзу ийгу гэ анди гэ нэр гэ дэ дэгэн дэ чунзэн нэвэр цэрэ гэна та дэ сүшчэн дэн дэ инэ дэн дэ гэ гэя.
0: Нэрэ я.
1: Дэдэнэ та катэн дэ дэлна Ani ju, dengan tak saya ini cukup nere tak, cungzi ni wadi, tak anu munga serba ini na, angka cerdang cini, demo diri tak ke sinan doni demo diri, tapi yang cincin ke ka senkin dia nere, yona tak, kering ke kaki sian dona senki, sena jenu, laku dino di tu kondi tak, ane la keju, tonton keju nere tak, si ke kaki ke tem mana, tak saya ini cukup nere, tiga orang turun ni lagi di sahun tu mesti ke mana. Di wajah ni tak cuma nuntut wujud dan yang kawan dia.
0: Ria.
1: Di tu ni tak azul, tak ah cecuk dengan di sesung itu kita azul ni tu kita cecuk dengan tuan dani ni kuku suara kuku. Tak sehi di na sehi tu kita sojung tak kecuk yang rosik kuri itu yuk yonara tak tu cecuk ni tengah kita tak cendek teng cecuk teng. Di tu ni sejuk lah tuan demuk kita dan cium nuk kita cuma cecuk dengan di sesung itu dia.
0: Ria.
1: Datang dalam suatu konsep zaman itu kundi, itu jundi, tahu tertik sunat sendiri, nanti sehingga mesti yuhazgi cikjuk dah tawari.
0: Zir.
1: Di tu ni nyawa kita ni tak konsep yuhazgi tak cungzun ini cikin juga. Kau yang jual sendiri nanti jisun itu kundi rancit terpakai juga. Tapi kena sehingga suka orang turun ni kundi sana sahut matang nanti, tak suka sana syangi mungkin ཁྱི ཕྱད མམ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ 가 연등 정권 연등이 정나 연등이 간 전이거나 다지식이 큰 거 좋아지거나 재킷도 머리깡이나니까 니와 통태질이 생기.
0: 그렇지.
1: 뒤돈이 딱 녀수가 거기다 아주 녀수 가랑한 그 어린이 딱딱 정나라 머리 어린이 뒤에 수가 수와 그 아니 사실식 되던 녀수 등 제지 되던 어린이 뒤에 정나 아 따처리나 아직속과 같다 시기가 자동기 촌님이 아따 소중한 초한테 돈이 펜바 챔부지 좀 되지야.
0: 저리.
1: 대전이 딱 리스 뒤통 그 권신디 치고 그 아따 시행기 쓰리나 아 르부딘 통인 거는 체크 다 생큰 뒤통 비용 거 용구나 저기 거거든요 다 돌다기니 아 영나 기긴갱이니 시기니까 리스 종들 아 대전이까 아르키텍이 시고도 돈데 시기 되더니 다 시기 리스인디니가 민드니 다 철렁 용주 돈이 있긴데 동고모 음 역시 아 무슨 딘튼 쟁금 문화 그 지금 있으나 다 철렁 속나 다주다 트레이나 다 마오와니 제크이나 저 머리게 아 젠득 시트노 니와데 누구 문화 그 안저트지 역시 이 돈이 다 트레저 아르니까 제끼릉 그 소수디 베트고 제인드나 다가 아 총진이 우리 있으나 동기기 돌지 아 이 돈이 트레이나 다 디거 거기 어르기니 아 대엔진이 있으나
0: 아다 머리가 흥거 흥이 소진거 흥이 뒤쟁군데 총진이 망진한 루즈가 제노이키시 대통이 다 연거 연거나 다 미치다 가슴 땅 대진이 머리가 튼지 안돼 이쪽에 간 지킨디 동데 저것은 안 죽이야 예예 아네 뒤쪽에 다가 생겨서 죽고 다 아주 인생이잖아 니게 생겨지다 뒤통도 같이 그뭐 그래 아다 총진의 세인데 샹이 서러한테 동데 아다 탈릉치니까 힌도치니 동무 병무 세인데
1: 이나다 티가 셰이가 삼부디 시도다 시가 땅성 비누데 키다 삼부기 철구디 얀친치 티통나다 아주트르나 하마라 도타기니 인지나르데 스스 네모이데 땅이 다 셰이기 능승가 가신다 음다 이티디도데 스테니드 그마롱가 데리야 어네 단데 참아 주아라 지숭니 데키데기 소나 아다 셰이디 쫀쫀니 아다 철농 주저 담부디오누 문세크 다 자크긴 인이세나다 아다 지츠꾼 인이세나다 다 펜동누 그마나
0: 정통적인 그 망설탁들이 꼬니시고는 더 탱치고 그래야 대도탄 니와 사슴 동국이야 다 소마그인데나 아다 소 어르그니드 정 소아그 동네 냐는 그스나 마카 좀 럭차나 수 어르그 존이 또 니와다 같이고 그래야 아 대한테니까 제 큰 니니 저 머리 니니 시츠고 니나 니와다 텐디 대통 다 하라 시스 저기 니와도 통고 되나다 저기 고거드나다 소출 정정 그 동네 미쳤고야 단 니가 망설이 동네나
1: 다 아주 기체지 고지나 다 수 어른 그런가 막방구이 되게 됐다 다 어른 그스나 냐뇽자 아 대도고 대스게 됐다 대촌이 됐으나 다 아주 녀석이 이제나 젠지 등 독보 뒤도 있는 저와 자준다 이 아주 녀치기 능나 돈도 같이 되는 거나
0: 예제야
1: 아 나 되게 됐다 다 어른 그 독보 뒤 진단다 영나스나 하마나 가다 치기 있고 그 기겐 치기 된 주고 그 소토 펜션 치기 된 주고 그 젠지 때도 군데 도 군데 이게 냐뇽다 멍신들아 총진이 되게 동난 지기야
0: 그래야
1: 대통령이 또 돈도 강아 태나래 다 수원 그 삼루 또 동시죠 단 달라 소화 그 치래 다 니와 망아 망아도 그 니와한테 정말 종들이 이 누구지니 다 주식 손이 치래나 다 샤와드 그 전날에 다 아무 때 모두 찾아지리야
0: 그래야지
1: 아 단 달라 태나 다 세이 그 소수 보는데 다 제크 그 그런 게 있나 망아 그 돈도 같이 그리 대인당나 단도 치래나 다 소자근이 아 진정이니 다 지도 남바 근데 니가 년제이 되더니 다시 인지 주인이나 초능 그 다와 동 대누게 머르스러와 그 수총 진도 동데 다시 와 개체는 그다 돈도 같이 그리야
0: 그래지 레로소 근데니 다고나 시코나 근데 주 뮤직 그 소총 라더니 여름 그 촌더니 총 시피티니 빌레 마즈 요과진 조고주 마즈 강강글라카 희저고니나 강즈나란 진고나 티코니 근데 그 고니 셰슨 바르더니 다 마즈 요과인도 무즈 조고주라 마즈인데 카치네 바자르즈 가타니 다추 다크 블롬름 그 여름디

0: Я сердинг сангла динамба тарта дирингли цинди цамба тангбу нанг арнис сигжилтг дирингл хосун кичасалнг цамбан динанг гожук сиюнг нантун та лобра чонг дирингл самду чапсл лобцин зэгчонг курнда ин титана янда тангтамби чу лобчуг намбаг ранг манзы юказг чихинчог гог янам нягзы юказг чиге чесэн егог дохтор шиби кабдай чинус чинг та жачи нямкнамба зуинг ранг горк юлиш тапкан джиги дина дирингли цинди шипкачин нянжу ревайин. Вэй.
1: Ой, Димо.
0: О, Димо, Димо, гэнла Димо.
1: Э, Димо.
0: Та консан гэлэ юказыра согумэнджика.
1: Чомик, чомик, тана. Эчу кит бунэрэ, шава касмус чигрэму, окэ. Та кри кунэрэ.
0: Я-я, гэнла, квадэнчи. Чирка тасынгэ жэртэнгэ консан рэ, татавшиз гэнгэ чу лэйцэндэмузгэ лэгэ ё, тэтанна гэлэн ис кэлэм дэйчгэ шигэ дэлэ кабдазгэ егуэзэ янра оркэшэл, тэгэнгэ чу гэ лэйцэндэ тэнгэлэн дэлэ дэрэн дэсэндэ шэнэ горкэмдэ бзай гэ чу гэ лэйцэндэ жапчэр юнур нянтэпаны гуарэн чэшэнэ ян. Я ганла та нэнэгэ та кабдандэн гусу умжу идэна тхумар ганлэгэ дэрэнгэ ркэлэмдэв жилэ дали. Та чуучэрна лобчан жугуну та чимсангзгам сону шэчинара рамангэ кэргэ варжил лобчан жугуну гэргэнамбам сону шэчинара рамангэ валабтар чунгуну та лобсуэнда кэргэ хтангуну лобчан жугуну гэ мэгэлэнда дурна чигэ чесанэв чалэ сона чигэ чесуха хантхуни маргэра джакэмдэ гувчуни дамугэ кэргэн жуэнтанг марназэг чесэнгэ чисэр жугэ амуканды та шайынды чүңрийнэй бэлі арманға жа юқуазы жағы ета ғызуң қарын күнғасы күнұра жебжін жетігі арманға юқуазық жігдан көға. Дейдіңна та шайынды зу жігі чүңрийгі чесің шерті, чүңрийгі жігі арманға жағы тәтті күнғызыға қандан рөжім көгі дей көрне қаптасы гена.
1: Дунзинга качанын нише кону тирия да, че цо пэджира дэчунинжина да мэрик дэрджи, я кэрэш дамнан юнжу, да на суханде пэнугин жомтан жэнгэ мэна, яна мэрв сарва сучонша жиды дукте суурма на.
0: Жи.
1: Би да кута цирэгна да, ти сучон игуна да лучон шэйгэ тини зонгдэ дэнгэ, да шоу мэнгазгэни, мэнгазгэнди стэнбузгэн дэнгугэ я.
0: Жи.
1: Тэн дангүүнэ та гангүүбіні нянжу күүгүүгі тэна та шчин та гэнсчүүгі кэнгэ мэнсэнтэ сүшчон ікүүгі.
0: Жи.
1: Тэгэна та тэна шэйнгі чонзэнэ рэнгэ хамара гэгэнді дэгүүнэ сэгэр ікүүгі. Тан дэн чонзэна азу мэзгэла чуна та нэцгэ жэрмэгэ нэгэна та чи өгэ мэна гэчэн нэрмо. Дэ дэгүнэ сэгэр ікүүгі. Дэ Та тамра я кэнди дугу мэна, амманг цхуа цэрэ гэна та, азу дэнжиг дэшчи гэ цхуа мэг гэ дэгэн дагна, анди гэ тэккэр дэ дугу да хийгу гэ, та чунзэн нэвэр хийгэн дэгэ дэ гаши гэ я.
0: Нэрэ.
1: Дэчуни та хамара гэгэн гэ гуатэн дэ чиг хэнэ гэн мэ чугу, та анда, анди гэ амманг зэг дэгэн зэгэнэ, хама анди чиг дэнзу ягу гэ, анди гэ нэвэ дэ дугу да чунзэн нэвэр цэрэ гэна та, анди сушчон дэн дуэнэ дэн дэгэ дэгэ я.
0: Нэрэ я.
1: Дэчуни та хатэн, анди дэлна, Ani ju, dengan atas yang ini cukup nere, ta cungzi ni wadi, ta anu munga serba ini na, angka cerneng cini, demo diri, ta ke sinan doni demo diri, ta di yang cincin ke kah senkin dia nere, yona ta, kering ke kaki senu nere, senki, sena senu, lak dino di tu kondi ta, ane la keju, tontong keju nere, si ke kah si ke tem mana, ta si ini cukup nere, di kalung turke ni di saun tu mesti ke mana. Di wajah ni tak cuma nota tuju tak yang kawan dia.
0: Jadi ya.
1: Di tu ni tak tu, tak ah cecok dengan di sesuatu itu kita tu ni tu itu na cecok dengan tuan tu ni ni kuku suara kuku. Tak sehi di na sehi tu kuku kat hujung tu, kecuk ke yang rosti ke kuri ke yoku yonara. Tak tu cecok dengan tu na kah, tak cendek tu, cecok tu, di tu ni sejuk lah tuan, demuk kah, janji untuk kah cina cecok dengan di sesuatu itu kah.
0: Jadi ya.
1: Дэтэн дэлаасуа гэ гонши зонгуды дэгунды дэгэжунды та хара тэртэг сунэ чсэрээ нэ та шээй гэ мэзэ юхуаз гэ чхэжу гэ та савари.
0: Жээр?
1: Дэтэнэ нэва гэ дэгэнэ та гонши юхуаз гэ та чунзэнэ чхэн дэгэ гэ. Хуэн чхэн нэсэрээ нэ та зэсэн дэ дэгунды арэнчэ тэпаз гэн гэ гэ. Та нэгэнэ шээйн дэ зуука лангтур гэ нэлгэн дэсэнэ савуз мэтэгнэ дэгэ та зуусэнэ шаанэ мэнэ гэ ཁྱི ཕྱད མམ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ 가 연등 정권을 연등이 정나 연등이 간 전이거든요. 다시 속니 큰 게 좋아지거든요. 재킷도 머리 큰 게 나니까 녀아들 통태질이 생긴.
0: 그래.
1: 대전이 딱 녀수가 그게 다 아주 녀수 가랑 어떤 그 어린이 딱딱 정나라 말이야. 어린이 때도 수가 수아 그 아니 사실 대통 녀수 등 제지 대통이 어린이 때 정나 아 다 저리나 아직 속에 갔다 시기 그 자동기 전님이 아 다 소중한 초한테 돈이 펜바 친구 같은 데들이야.
0: 그래.
1: 대전이 딱 리스 디통 그 권신디 치고 그 아 다 시인디 저리나 아 르부딘 통인 거는 체크 다 생큰디 통비용 거 용구나 저기 거거든요. 다 도타기니 아 영나 기긴긴니 시기니까 리스 종들 아 대전이까 아르키텍이 시구데 돈데 시기데 돈이 다 시기 리스인디 니가 님드니 다 철렁 영주 돈이 있긴데 동고 뭐 이제 아 무슨 딘튼 쟁금 문화 가지고 있으나 다 철렁 소나 다주다 드리나 다 마오와니 제크이나 저 머리게 아 젠득 시트노 니와데 누구 문화 그 안저 터지 이제 이 돈이 다 트레저 아르니까 제스티링 그 소수디 베트고 제인드나 다가 아 총진이 우리 있으나 동기기 돌지 아 이 돈이 트레즈나 다 디거 거기 어르기니 아 대엔진이 있으나 아다 머리가 흥거 흥이 소진 거기 니디 정군데 총진이 아 망진한 루즈가 제노이 끼시 대통이 다 연거 연거나 다 미치다 가슴 땅 대진이 머리가 튼지 안돼 이쪽에 간 지킨디 동데 저것은 안 지키야
0: 예예 아네 디토다가 생켜 소주고 다 아주 인생이잖아 니게 생켜지다 디토다 같이 거모 예 아 다 총디는 세인데 샹이 서완데 동디 아다 탈릉치니까 힌도치니 동무 병무 세인데
1: 이나다 티그 카셰이 그 삼부디 시도 뜻이 그 땅성 비누 데키다 삼부 그 철구디 얀슨 치티 통나다 아주 드르나 하마라 도타기니 인지나르데 스스 네모이 데땅이 다 셰이 그 능승 그 가신다 다 이티디 도데 스테니 드 그마롱가 데리야 온다 딴데 참아 주아라 지숭니 데키 데키 소나 아다 셰이 디 쫀쩨니 아다 철노 주저 담부 디오누 므테크 다 자크긴 이니 셰난다 아다 지츠꾼 이니 셰나다 다 펜동 누구 므나
0: 정통적인 그 아무것도 특별한 데 공이 제공한 듯한 친구. 그래요. 데이터는 니와 사슴 통국이야. 다 소마그인데나 아다 소 어르기니 그 정 소화기 통이 냐는 그 쓰거나 마카 좀 넣잖아. 수 어른 그 전이 또 니와도 같이 오고. 그래요. 아, 대한지니까 제 큰 이니는 머리 이니 시체 총이니나 니와나 텐디 대통다 하라. 시시지 니와도 통국 되나다. 시디 고고드나다. 소출 정정 그 통이면 좋겠다. 네가 뭔지 그 통이나 Reyes.
1: ཁྱི ཕྱད མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱི ཕྱི མ རུང དེ དག ཁོ དེ ཡང ཁྱ Samba, last quarter to meet in a temple, Biju, the Tatar in the Chonsin, the Kashika, Machika Katanata, among the Mu. Tesla and Attack Shunan Dandu, Chiguna, Ta to Kangan, the names of the Kanganita to Tanundi, Tengu Gutina, Steven Jinata, Samu Chessiko Hansen, the Tuni, and Tishunga Tuni, the Shunajoki. Steven Jinata, Hotrik, Nanton, the Tanzanjin Tostongu. Tinata. That's what Tiru's Ginan, young Natal is not a skating to be cousin as Chetsuko, Namba, a Jacket Tumbing Uni, Takasu, Serinaka, Totik Nantoyan, then you got Tinjuri Jutashikachi, yeah.
0: Maria.
1: All of that. Totu ticket Serinata, Shay Chosen and your autonomous seeker, Tarun Tanata, Chetsukung, then you are working on the Chetsuoyan and the Tinjuri Tukuya.
0: Is it?
1: All that. Тэгээд ятан та царэгната очоо сонцэн нэнтоди дэрвсрваг гинхүтэн тэнди идэтэн та тунхам мэрик гинтэнг зихин дидгонд тамбуц дэтони тунхам мэрик чинтэр гэхэд тэнди тунку гүнтэн тэн тунку мэмэ чэнгдо мэх нэг квадрант дидгонд тэнсүй чүг нэнтон ди гүнд та царэгната та дочин гу та гэтэн чэсэг ка та сонцэн дидгонд та мэнгэс дидтэн Tak sini, wajib tu tunggu nombor sikit. Tak sojo mangan dulu ikut ni sini. Tito ni tak, ni kita ni tak. Tak, acuh sini. Yonten cici cuci tension sini dah. Di dalam jom kita awak gigi ni tu sini. Tengen dah nata, gigi nata cerai sini nata. Cepat ke sambu, kostum kita tunggu di gugia.
0: Ya dia.
1: Ada. Tak, tengen dah nata tim sikit tikur kita cepat ke sambung ke kisah yang penting sekali gugi. Ода тигэн тамата ди курга стокти чичир тэм дэтэн та агигин ги чэсэг лангсух тэмбу тунжу ди туни катсна чэсэг ка зотсэн ги чэди ги чэсэ ги ту тунжу а бутэг тэрс ди тугд тэрсго тунжу хэнс чинцго тунжу оя дэвэ ната трэз ната тазу трэз ната а чу хома чу инженер ян дэн чини чэсэг курга хиша тэ тугд ди трэ ната та шик ка вонзо чэмбу дэтэн тэжири
0: яжир
1: 대통령이 때 냐가 당이 딱 소치게 세팅기나 딱 서토이주 아 회전나 딱 소치세기 그 휘자 구나 맞대나 아 다보마가 랑그 랑싱 그 간호이 주고 체다했는데 단 디코르게스나 손층 그 능동등 되는 거니 로능 대주 스탠십 대주 르능 그 시고나마나 소 그 탈미디 주고기야
0: 예지야
1: 대시리 대통령이 안녕하게 당이 그 체스게 삼부고 소수 네 대고가 대인지나 다 능성이나 시기인지나 다 로직 소수당 손자 있고 그게 다 동키 로직이 되는 대통령이 되나다 조화가 같은 폐지 대통령이 뭔가 디스트는 그 로직이 아니 뒤도 것도 셜이 되더니 다 뭐나 주인지나 다 로직에 대항 됐는데 되더니 다 신이 미지식이 됐다 머리 튼지 그 같은 그런 선데 똑같이 거기
0: 여지
1: 아네 대통령이 아니게 당니 다 지속고 넘는 게 시고 마다 큰 의적 거기 다 또 선튼 그 다스나 지금 선튼 선성 그냥 다 먼저 거모 다시 주어지나 도타 그 새로 처리 중 있다 서지기 아니흐 아 양나 아무름 그 소중 예고로 대토니 집행 그 셉스 아 대토니까 낙증 아니 낙수 그 낙름 제시랑 그 소수 따꾸르 어 당으로 진극한 집행 그 내 따꾸르 주다스과 네게 대통령 트레나다 제이 주트레나 낙비 어르 아니 그 통 생 그 초이 대통령이 다 다주다 계속 그 배진 뒤도 명수를 무마게 오나다 다 트레나다 아니 셰파 지그리 통화 시기다 들었다 같은 그 같이 내리다 되겠다 뒤 땅에다 비춰시가 누자 집 보기 시작 드리야
0: 제제
1: 제도는 딱 자지 그 도수 외주 동국이야 다 아주 땅선 지나다 도트 상처가면 그 니버트 다 도트 그 럭태가 나니까 땅으로 그 차츰 덕선 뒤에 되더니 다 잡스 그 도수 그가 능도지 자는다 년층 그 돈이 잡을 땅이 되더니 다시 이 좀 뒤 돈이 희사 그 지차 뒤 콘도 있고 그
0: 맞아요
1: 대통령이 딱 휘청 그또 휘저고 너 말은 그 탈국은 문나에나 조금 특별히 휘성 문나 제시기 땜지 뒤셔리 되더니 다시 이 조선 아무 휘다 속 문나 뭔가 그때 땜지 뒤다 그저 전에 죽고 그게
0: 네제다
1: 단 돌나 트레즈나 다 좋다 총등 그 체스 산도 다 보마 그 마치다 와라 지스팅 그다 와 아름탕 그다 와 되지 아무 휘 오는 것도 없고 단 좋다 이나 죽고 침성 지금 대추 선보금 인디니다 년그 벌써 되더니 다보마 주인이나 동화 머크 아저씨 제들근 강크트 누구 내려서 그 서라도 수총 지들었다 동다 같이 그리야
0: 제제근 제대로 담 지금 들간다 같은 그 레츤드 지리다리 다 공납세 군도 무그 그거 조인은 이든가 소마스 소르춘 거 여름 대초나 다 침성 그 고르긴다는 롭자가 고르기지 쪽 고르긴다 탐치고 강라 강든 거 잣미 바리더니 양 목슬다는이 침드그라 게르긴가 판슨라 잡주트 판슬라 차와 전드그런 거싱그 다슬 호만드 휘장나다 지 르근드브즈기 용거지다리 양세게 욕티다나다 남진그 초와 디초니 소마가 그거 여름 디초니 동고지름 디토니 쳔덕당 게르긴와르크 엄린진데 하징거 흐투치와즈 인누거당니 엄린디 쉐트브즈나 추고양 엄린디 치키게고 쳔덕라라즈감 손우셰치나 그시게 샤이게 쳔디 로브손디 당돌이 예케요너 인나양 랑랑거 당돌 쉐트브나는 그거 다 칼과니스 시기달이 르글나타르 코티카라다 지 총거메니 양 시그메니 담거낭 틀라리 요지리 대단다 게르긴라 쳔덕 와르크 엄린디 그 타블름디 코니 카다지나
1: 오야야 야야 원래 다 되게나 제이기 니테니드나 소수즈 군운데 다 하정 그 카트레나 어긴 친치기가 자치 와들이 되게 떠난데 그 토타 정적 근인이 지금 좀 유화기 용탄이 동무슨 말이모 되게 떠나다 니퍼다 다 우주 침승도 소수라 다 침득 그 제인디게 다 동도 동디다 영 소수운디 니 배지나 주고 소수운디 암망당 찍고 그 대차소들이야
0: 네지
1: 되게 떠나다 디숑 더니다 트레즈나다 영어 좀 너무 шуу чатгэн юу жүүг гуан нэгнаа жүүгүр. Шигэн жинай таа лхумааг нийцэн дэдэг үндэй жалуш тангсан идэгүүг яа.
0: Нэрэй.
1: Таа лхумаа рэрэгэг шигга юмасчиг үмүү дээн жинай сужунг нийцэн мэндааг дэдхүнэй санхэнг нэрдүүг. Дэдэн дэлаас хуааг түүнэй таа гигэнгэ чизгийг үг
0: Ya
1: tuni tirna ta ergenang gitun danang laspa tumutung keti chimtung na tumtugna ta gigin ge tekir ta tu mitig mitna ta de tu ti tsirina yo chimtug arang ge kurin ge de tu ta de tegi ta ta shi gug ya
0: ri ya
1: tigena ta shu ge igini ta tsirina notri mazia de tu ti tsirina orin dan ma china shik shik ga tsina denji ra sang du jirin dan du itna ta phoma ge tsirung ge jerim ti shu ni jinong sa u yong ta jeri
0: ri ya
1: ᱛᱚᱢᱟ ᱛᱚᱥᱩ ᱛᱚᱝᱡᱩᱱ